የምሸሸው ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅን ቴድሮስ እኔ መዩ ቱርክ ባይ የምሸሸው ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅን ቴድሮስ እኔ መዩ ቱርክ ባይ የምሸሸው ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ

መቅደላ አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋራ። እኔ መዩ ቱርክ ባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት

አውሮፓም ያውቀሃል አፍሪካም ያውቀሃል እስያም ያውቀሃል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክባይ የምሸሽ ነኝ ወይ

መሸሽ ነኝ የትግሬንም ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንድ ያለ ራስ ወከለው ማውቁ እኔ ማዩ ቱርክ ባይ የምሸሽ ነኝ ገደልን እንዳይሉ ሙታገኛቸው

መቼም ሎሬ አይመቹም ተንኮለኞች ናቸው እኔ መዩ ቱርክ ባይ የምሸሽ ነኝ እንዳጼ ቴዎድሮስ አላየሁም ኩሩ ቢመጡ እንግሊዞች ምክር ሊማከሩ ባርም ሞሸኛቸው